እንግላ ማሻአላ ክረንቱ ተራሱን ክረን ክላሚ ተፍስኩስ ኩንላ ወፍላ ኤፍኤም ዶክቱ እንደይክማ ሳኡ ምንቲ ፊው ሉኮ ኡስኩና ፈረስክራም ደኒ ተመን ከሪያ ካሱ የሐሰን መሐመድ ተወርዘን ድሎሱድ ኢታገጽ ለጅኳ አላን ፈላፉ የሮኮየን ክረንቱ ሳአራክ ካልዘቲያ እንጅም ደኒ ሐወራ ድሮል ደኘ ለጅ ሐወራ ድን ለዳጂ ፖድሳት የዳን እንድሮ ኩዲ ኢታገጥከን ካውድሮ ዳጂ ሀዲታ ዶኒ ዘና ኡስማን ዘርማይ ዳ ክሪኞ